አሰላሙ አለይኩም ናይ ዛከኒ ደምን ያ ከልካላው ኒውስ ዲሪ ወንደ ፈረረ ሪቻርድ ሀገ ነው ኛ ነርካ ከለገት ነው ነበር ነው ሰንድ ተለም የደም ይሄ አጅሊ ትርና ኪያ ነራ መሰይና ካን ይተ ኪያ ረካ ሀገ ዱብ ኪያ ያረካ ያሁሙ አላ ረንገር ተዋጀ ወከላ ለው ካላ በለ ፒሮ ዲቪ ያረካ ማን ወኛን ኩማን ያ ቻረ ረንጋ ደላይ ሳቢቶ ሙ ኮይም ካላ ኳ ሳከን ይተ ነው ምን ዲያ ማተና ነው ሀበር ነው ነው ተለም የደም ይሁሙ ከሙ ትርና ወር ነው ነው ሰንጂ ሁሙ ሉ ወከላ ወንደ ካቢን ቴክኒክ ያሙ ቻራሉ ቴክኒሲ ኒ ቻንጋ ያርና ኢቫ አወረ ያወረን ሬዚዳንት ኛ ላይ መቻላን ግዱም ኒ ቻራው ካት ሜካ ጀማላቱ ዲጎ ደምር ቸልኝ ዳጀ ደኩራል ሉንጋቸል ሚክሮ ጋቸላ ሉንጋቸል ሚክሮ ጋ ፒያበር ነው ነው ሰንጆ ጋ ዳያ መቸራዋላ ሉጉ ነው ነው ይቻንጋ ኢብራሂም አማድ ቦ ሚክሮ ናር ግሬ ላይ ቴክኒሽያን ማቸል ሉጉቴ እንገድራን እንችል ከቴ እንገ ይቻንጋ ስታጀራ ሙሳ መሐመድ ኢሳ ፍራንኪ ይያ ጀይ ኮላል